እንዴት ነህላለሁ ሰላባሳቤን በንክልፌም ሰላን ሳልምሃለሁ ሰላካሳቤም ከንክልፌም ሰላስነቃጥቼህ ሰላን ርቀት ከልሎኝ ሰላተቸገርኩልህ